ይዋሻል ውሃቦዬ አመጣለሁ ብሎ ውሃቦዬ ሰው እንዴት ይዋሻል ውሃቦዬ ማበል እንኳን አንተን ውሃቦዬ ምድር ያበላሻል ውሃቦዬ

መጀመሪያ እንደምን ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዜ ከዛ ደግሞ

0: በጣም አፈቅርሻለሁ። እንዴት ላድርግ? የእኔ ጌታ እንዴት ልሁንልሽ? የእኔ እመቤት እንዴት ነው? ቆንጆ ነው። ትወጂኛለሽ?
1: አዎ።
0: ታፈቅርኛለሽ?
1: አዎ።
0: ትወጂኛለሽ?
1: አዎ።
0: በእውነት
1: እኔ ልሙትልህ?
0: ታፈቅርኛለሽ?
1: አዎ።
0: ይጣፍጣል?
1: አዎ።
0: ላውጣው? ኖ ኖ ኖ ኖ ኖ ኖ

እንደመሳን አትሁም ገራም አላጣፈሩ ሰው አይፈራም እኔ እንኳን ደሃ አለብኝ ነገር አምሻካ ደቃቃ ጋር አልነጋገር ተደባላቂ እንዳሳርገኛ እንዲያምንም የሚሉት የኛ ይዞ ይመጣል ከሞገደኛ እንደነበሉት ያን መርተኛል የጋለ ሙታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባችው

ሽበለው ጥኑ ሙሉ ሽበለው የተባረከ ሽበለው ይበቃላሉ ሽበለው ይበቃላሉ ሽበለው ሁሉ ኩል ነው ወይ ሽበለው ሽበለው ጥይት ይዘ ሽበለው ሁሉ ኩል ነው ወይ ሽበለው ግመጃ ቢገኝ

የሚያስገምር ሰው ወደ ላሳ ይመላለሳል። ጧት ማታ በጀተ ከዚያን ይሻገራል። አሁን መቼት ይኖራል? አንዱም መቃብር ነው፣ ገዙም መቃብር ነው። አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ ትቶ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠቶ

0: ስትጠቃል ወድን ኢትዮጵያ ሀገሬን ረግደይ ረግደይ ረግደይ ረግደይ
1: ፈራፋ ከኪራፊ ድረቀጭን እንደሰሳ ልበሙሉ እንዳልበሳ የተሰረፈው በተመንዳው ፊት ሰው የማያልፈው ስራፌ ጦር አለቃ በጦራው ድማጅግና የሚያዋቃ እየደረሰ ብጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማድሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀን ራት ቶማድሮ ገዳይ ያገሩን ጠላት ዘራፋ ካኪ ዘራ ወንድ ልጅ መጣ ከረ ዘራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አያልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አያልኩም የቀድሞ ዘመን ስፍታት በጾም ቀናሳን

በጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ አይከለክልም ምግብን የእኛ ስርዓቱን ከባድ እንዲያው በባዶ ሆድ የእኛ ስርዓት ከባድ እንዲያው በባዶ ሆድ የጌታችንን

ያጣል። በእውነት ሞት ብሎ አይቀርም ወት እሁድ ቀዳሜን ቢሆን በላ ነበር ምሳዬን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም።

ሰው ስራ ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው

Ah, verdade. E agora vi tua e aí te tinha de uma galvada. Ah, verdade. የሰሞኑ ጋብቻን ድንቅነቱ ከቀድሞ እጅጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰስ

አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልቆ እኔ ሲጀምር የፉዲዲዲ

ሽሞሻል አንበሳ ሊያገባሽ ደብሮ ሽሞሻል እኔም ጋር በበኩልሽ ስልክ ደውለሻል አቤት የሴት ነገር ጅንጀ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺ አስገባጋሽ አይ አይ ሰውሰው አይ አረ እንደምን አለሽ ትናንትና ማታ ትናንትና ማታ ሞቼ ተቀብሬ በቃ አልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

ከኝኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ አይ ወደኝ ሚያልሽው የጠላሁሽ የታል አይ ወደኝ ሚያልሽው የጠላሁሽ የታል